የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የነሐሴ 1 2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የአርብ የነሐሴ 1 2018 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ዛሬ አርብ ነሐሴ 1 2018 ዓመተ ምህረት በአገራችን በኢትዮጵያ በሚገኘው ካቶሊክ ቤተክርስቲያን ምእመናን ዘንድና በሌሎች አብያተ ክርስቲያናት ዘንድ የፍልሰታ ማርያም ጾም መጀመሩ ይታወሳል። በተጨማሪም በኢትዮጵያ ካቶሊክ ቤተክርስቲያን 60ኛው የጳጳሳት ጉባኤ በመከናወን ላይ ይገኛል። እነዚህን ሁለት ክስተቶች አስመልክተው ብፁዕ ካርዲናል ብርሃነ ኢየሱስ ያስተላለፉትን መልእክት በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። ባለም አቀፍ የካቶሊክ ቤተክርስቲያን መገናኛ ህብረት ውስጥ አፍሪካ የአመራር እድሉን ዳግም ማግኘቷ መነገሩን የሚያመለክት ዜና በክፍል 2 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። የኢትዮጵያ ካቶሊክ ቤተክርስቲያን ብፁዓን ጳጳሳት አመታዊ 60ኛ መደበኛ ጉባኤ እየተካሄደ መሆኑን የሚያመለክት ዜና በክፍል 3 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። በመላው አፍሪካ አድማጭ የሆነች ቤተክርስቲያንን ለመገንባት ጥሪ መደረጉን የሚያመለክት ዜና በመጨረሻው ክፍል ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን በፕሮግራም ጥበት ምክንያት ዘወትር አርብ በዚህ ሰዓት የወጣቶች ዓለም በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት በዛሬው ዕለት ወደ እናንተ አድማጮቻችን የማናደርስ መሆኑን ከይቅርታ ጭምር ለመግለጽ እንወዳለን። የዛሬው ዕለት ተረኛ አስተናጋጃችሁ እኔው መብራት ወልደ ጊዮርጊስ ከባልደረባዬ ዘላለም ኃይሉ ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

ብፁዕ ካርዲናል ብራነ ኢየሱስ 60ኛው የጳጳሳት ጉባኤ መግቢያና ለፍልሰተ ማርያም የጾም ወቅት ያስተላለፉትን መልእክት በማስከተል ወደ እናንተ አድማጮቻችን እናደርሳለን። ተከታተሉን።

በአብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ ምእመናን እንዲሁም ክቡራን ኢትዮጵያውያንና ኢትዮጵያውያት ትውልደ ኢትዮጵያውያን በሙሉ በአገሩም ውስጥም በውጭም ያላችሁ በሙሉ አሁን እኔ የምገኘው እዚህ በአጽናኟ ማርያም ኮንሶላታ ገዳም ነው። እዚህም የተገኘሁት የኢትዮጵያ ጳጳሳት ጉባኤ እየተካሄደ ነው፣ መደበኛው ጉባኤ እየተካሄደ ነው። እዛ ላይ ነው የተገኘሁት እና ይህ ጉባኤ በዓመት ሁለት ጊዜ የምናደርገው ነው። 13ቱም ሰበካዎች ተሰባስበው ጳጳሳቱ ሁሉ በተገኙበት ስለ አገራችን ስለ ኢትዮጵያ የምንወያይበት የምንመካከርበት እንዲሁም ደግሞ ስለ ቤተ ክርስቲያናችንም ጉዳዮች አንስተን የምንመክርበት ጉባኤ ነው። እንዲያውም በዚሁ ወር ውስጥ ብዙ ጉባኤዎች አካሂደናል። ናይሮቢ ላይ የምስራቅ አፍሪካ እና የአፍሪካ ቀንድ ጳጳሳት ጉባኤ አካሂደናል። በዚህም ሳምንት ደግሞ የሚገርም ነው፣ በኢትዮጵያ ላይ በዚሁ በአዲስ አበባ ላይም እንዲሁ የአፍሪካ ጳጳሳት ጉባኤ ስለ ሲኖዶስ ሁኔታ በዓለም አቀፍ ባለችው ቤተ ክርስቲያን ላይ እየተወያዩ ነው ያሉት። እንዲሁም ስለ ትምህርት ጉዳይም እየተወያዩ ባሉበት ጊዜ ነው የእኛም የኢትዮጵያ ጳጳሳት ጉባኤ ዓመታዊ ጉባኤውን እያደረገ ያለው። በልዩ ልዩ ነጥብ ላይ እንወያያለን፣ እንመክራለን። ያሉትን ስራዎቻችንን እንዴት መቀጠል እንዳለብን፣ ከምእመናን ጋር እንዴት አይነት ህብረት ሊኖረን እንደሚገባ፣ እንዲሁም ደግሞ ከመንግስትም ጋር ሆነን የምንሰራቸው ተቋማት አሉ። የትምህርት፣ የጤና፣ የልማት፣ የማህበራዊ ጉዳይ ስራዎችን በህብረት እንዴት እንደምናካሄድ የምንመክርበት ወቅት ነው። እንዲሁም በይህንን ስራ በምንሰራበትም ጊዜ ያሉትን አዎንታዊና አሉታዊ ሁኔታዎችን የምንገመግምበት፣ በተለይም ደግሞ እነዚህን ስራዎች በምናከናውንበት ጊዜ ቤተክርስቲያናችን እነዚህን ስራዎች በምትፈጽምበት ቦታዎች ሁሉ ያሉትንም ተግዳሮቶች አብረን የምናይበት ጉባኤ ነው። ስለዚህ ምእመናን ሁላችሁም ዛሬ በቅዳሴ ነው የጀመርነውና ይህንን ጉባኤያችንን እናንተም በጸሎት ከኛ ጋር እንድትሆኑ፣ ምክንያቱም የምንሰራው ስራ ሁሉ በእግዚአብሔር ቸርነት እግዚአብሔርን ደስ የሚያሰኝ ለህዝባችን አገልግሎት ብቁ ሆኖ የሚገኝ ስራ ቤተክርስቲያናችን እንድትሰራ ጸሎት እንድታደርጉ አደራ እላችኋለሁ። እንዲያውም ይህንን ትልቁን ጉባኤያችንን የምናካሂደው ዛሬ በነገ በምንጀምረው በፍልሰታ ማርያም ሱባኤ ዋዜማ ላይ ነው። ከነገ ጀምሮ ለሁለት ሳምንታት ሁለት ሱባኤ እንበል ፍልሰታ ማርያምን የምንጾምበትና የምንጸልይበት ወቅት ነው። ደስ የሚል በዓል ነው። ህፃናት፣ ወጣቶች፣ እናቶች፣ አባቶች ሁሉ ቤተ ክርስቲያን በመቅረብ እመቤታችን ድንግል ማርያምን የምንማጠንበት ወቅት ስለሆነ በዚህ ወቅት በተለይ ቤተ ክርስቲያናችን ለእመቤታችን ለቅድስት ድንግል ማርያም ያላትን ከፍተኛ ክብርና ምስጋና የምናቀርብበት ጊዜ ነው። በዚሁም በፍልሰታ ጾም ጊዜ አሁንም ስለ ሀገራችን ሰላም፣ ስለ ሀገራችን አንድነት የምንጸልይበት ወቅት ነው። በሀገራችን ላይ ያሉት ግጭቶችም ሆኑ እንዲሁም አለመግባባቶች ተወግደው አገራችን ኢትዮጵያ እንደ ቀድሞ በእውነቱ የሃይማኖት አገር፣ የሰላም አገር፣ የፍቅር አገር እንድትሆን የምንጸልይበት የጾም የጸሎት ጊዜ ይሆናል። ይሄ የፍልሰታ ጊዜ ማለት ነው። በተለይም ደግሞ በአሁኑ ጊዜ በሀገራችን ደረጃ የብሔራዊ ምክክር ኮሚሽን በኢትዮጵያ ደረጃ ተወካዮቹን በተቻለ መጠን ከመላው ኢትዮጵያ ሰብስቦ አምጥተው
እየተመካከሩ ባለበት ወቅት ስለሆነ የነሱ ጥረትም ፍሬ እንዲያፈራ ምን ጸልይበት ወቅት ነው። ቀላል እንዳልሆነ እናውቃለን። ግን ኢትዮጵያውያን በጠረጴዛ ዙሪያ ሆነው መነጋገራቸው መመካከራቸው ራሱ ትልቅ ጸጋ ነው ብለን ቤተክርስቲያናችን ታምናለች። ይሄም ለፍሬ እንደሚበቃ ተስፋ ታደርጋለች። ያለነውም ዘመነ ክረምት ላይ ነን። ዝናቡ እንደ ድሮው ለየት ብሎ የሚዘንብበት ወቅት አይደለም። በዓለም ሁኔታ ላይ የአየር ንብረት ሁኔታ እየተቀየረ መሆኑንም እናምናለን እናውቃለን። ሆኖም ግን ይሄም ዘመነ ክረምት የጸጋ ክረምት ሆኖልን፣ የምህረት ክረምት ሆኖልን ከጎርፍ ከምን ተወግዶ አገራችን ዝናቡም በሚመለከተው አካባቢ ዘንቦ የተዘራውም ለፍሬ በቅቶ ለማየት የምንጸልይበት ወቅት ነው። በእግዚአብሔር ቸርነት እንግዲህ ይህም ዘመነ ክረምት በሰላም ካለፈልን የተዘራው ለፍሬ እንዲደርስ እግዚአብሔር እንለምናለን በጋራ ማለት ነው። በዚህ በአሁኑ ባለንበት ወቅት ይህም ዘመን በሰላም አልፎ ለአዲሱ ዘመን ለ2019 ዓመተ ምህረት ሁላችንንም በሰላም እንዲያደርሰን ሁላችሁም እንድትጸልዩ አደራ እላለሁ። ለእኛም ጸልዩልን። እግዚአብሔር አምላክ አገራችን ኢትዮጵያንና ሕዝቧን ይባርክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።

0: ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ ብፁዕ ካርዲናል ብርሃነ ኢየሱስ ለ60ኛው የጳጳሳት ጉባኤ መግቢያና ለፍልሰተ ማርያም ጾም ወቅት ያስተላለፉትን መልእክት ነበር ያስደመጥናችሁ። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን። አድማጮቻችን፣ ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የነሐሴ 1 2018 ዓ ም ዕለታዊ ስርጭታችንን ነው። በዓለም አቀፍ የካቶሊክ ቤተ ክርስቲያን መገናኛዎች ኅብረት ውስጥ አፍሪካ የአመራር ዕድሉን ዳግም ማግኘቷ ተነገረ። ለዚህ ዜና ዝርዝር ባልደረባችን ዘላለም ኃይሉ።
1: በሩዋንዳ መዲና ኪጋሊ ውስጥ ዲጂታል መገናኛዎች ለባህሎች መግባባትና ለአካባቢ ደህንነት በሚል ርዕስ በተዘጋጀው የዓለም አቀፍ የካቶሊክ ቤተ ክርስቲያን የሚዲያ ባለሙያዎች ማኅበር ጉባኤ ላይ አዲስ የዳይሬክተሮች ቦርድ መቋቋሙ የተገለጸ ሲሆን ይህ የዳይሬክተሮች ቦርድ ምርጫ የተካሄደው ከሐምሌ 27 እስከ ነሐሴ 2 ቀን 2018 ዓ ም ድረስ በኪጋሊ ሩዋንዳ በሚካሄደው የዓለም አቀፍ የካቶሊክ ቤተ ክርስቲያን የሚዲያ ባለሙያዎች ማኅበር ጉባኤ ጎን ለጎን እንደሆነና በዚህ ምርጫ ውጤት መሠረት እንደ አውሮፓውያን አቆጣጠር ከ2001 ዓ ም ጀምሮ ለመጀመሪያ ጊዜ ሴቶች የቦርዱን አብላጫ ቁጥር መያዛቸው ተገልጿል። የዘመናዊ ሚዲያ ተግዳሮቶችን የዲጂታል ቴክኖሎጂዎች ስነ ምግባራዊ አጠቃቀምና ሰው ሰራሽ አስተውሎት በሚሉ ርዕሶች ላይ የሚወያዩ ከመላው ዓለም የተውጣጡ የመገናኛ ባለሙያዎችና የሚዲያ ተቋማት ተወካዮች ከሐምሌ 28 ጀምሮ በሩዋንዳ መዲና ኪጋሊ የተሰባሰቡ ሲሆን ከኪጋሊ ሀገረ ስብከት ሩዋንዳዊው ካህን አባ ፊዴሌ ሙታባዚ አዲሱ የዓለም አቀፍ የካቶሊክ ቤተ ክርስቲያን የሚዲያ ባለሙያዎች ማኅበር የአፍሪካ ፕሬዝዳንት ሆነው መመረጣቸው ተነግሯል። የሩዋንዳ ካቶሊክ ቤተ ክርስቲያን ስር የሚታተመው ኬንያ ማቴክ ጋዜጣ ማኔጂንግ ዳይሬክተር እና የሩዋንዳ ጳጳሳት ጉባኤ የኮሚኒኬሽን ዳይሬክተር የሆኑት አባ ሙታባዚ ምርጫውን ተከትሎ የሥልጣን ዘመናቸውን ካጠናቀቁት ከምሁሩ ናይጄሪያዊ ካህን ፕሮፌሰር አባ ዊልተር ቼክዌንዱ ሥልጣን የተረከቡ ሲሆን አዲሱና የተሟላው የዓለም አቀፍ የካቶሊክ ቤተ ክርስቲያን የሚዲያ ባለሙያዎች ማኅበር የአፍሪካ ሪጅን የዳይሬክተሮች ቦርድ የናይሮቢ የካቶሊክ ሚዲያ ኔትወርክ ሊቀመንበር የሆኑትን ቨርጂኒያ ካቡንጉን እንደሚያካትት የተገለጸ ሲሆን ከዚህም በተጨማሪ አዲሱ የዓለም አቀፍ የካቶሊክ ቤተ ክርስቲያን የሚዲያ ባለሙያዎች ማኅበር የአፍሪካ ቅርንጫፍ ምክትል ፕሬዝዳንት ሆነው መመረጣቸውም ጭምር ተገልጿል። በዚህ 7 አባላት ባሉት የዳይሬክተሮች ቦርድ ውስጥ ከተመረጡት መካከል የቡርኪና ፋሶው አባ አሌክሲስ ኡድራጉኦ የሚገኙበት ሲሆን አባ አሌክሲስ ጻፊና ገንዘብ ያዥ ሆነው መመረጣቸውም ጭምር ተነግሯል። ከዚህም በተጨማሪ እህት አናስቲኒያ ከሞዛምቢክ፣ አቶ ኩዳክዌሼ ከዚምባብዌ፣ ወይዘሮ ክላሪስ ከናይጄሪያ እንዲሁም ወይዘሮ ሚዋሚ ከዛምቢያ መመረጣቸውም ተገልጿል። አባ ሙታባዚ ከተመረጡ በኋላ ባደረጉት ንግግር ለተወካዮቹ ምስጋናቸውን አቅርበው መጪው የሥራ ወቅት ድጋፋቸው እንዲቀጥል ጥሪ ያቀረቡ ሲሆን ምርጫውን ከመልክዓ ምድራዊ አቀማመጥና ከሚነገሩ ኦፊሴላዊ ቋንቋዎች ማለትም እንግሊዝኛ፣ ፈረንሳይኛና ፖርቹጋልኛ ቋንቋዎች አንጻር የአፍሪካን እውነታ በትክክል የሚያንጸባርቅና ከዚህ በፊት ታይቶ የማይታወቅ ሂደት እንደሆነም ገልጸዋል። ከዚህም በተጨማሪ የአፍሪካ ተወካዮች ጉባኤ አብዛኛዎቹን የቦርድ አባላት ሴቶች አድርጎ በመምረጡ ብቻ ሳይሆን እነዚህ ሴቶች ከጾታቸው ባሻገር ልምድ ያላቸው የሚዲያ ባለሙያዎችና አስተዳዳሪዎች በመሆናቸው ደስተኛ መሆናቸውን ተናግረዋል። በኪጋሊ እየተካሄደ ባለው የዓለም አቀፍ የካቶሊክ ቤተ ክርስቲያን የሚዲያ ባለሙያዎች ማኅበር ዓለም አቀፍ ጉባኤ የአካባቢው አዘጋጅ ኮሚቴ ጊዜያዊ ሰብሳቢ የሆኑት አባ ሙታባዚ በአዘጋጆቹ የተከናወነው ጥንቃቄ የተሞላበት ዝግጅትና ውጤታማ አሰራር በተወካዮቹ ዘንድ አድናቆት ማትረፋቸውን ገልጸዋል። በኪጋሊ የተካሄደው የዓለም አቀፍ የካቶሊክ ቤተ ክርስቲያን የሚዲያ ባለሙያዎች ማኅበር ዓለም አቀፍ ጉባኤ ከአምስት አህጉራት የተወጣጡ ከ40 በላይ ሀገራት የተወከሉ ከ200 የሚበልጡ የካቶሊክ ጋዜጠኞችን፣ የሚዲያ ባለሙያዎችንና የግንኙነት ሥራ ባለሙያዎችን በአንድ ላይ ያሰባሰበ ሲሆን ይህ በአፍሪካ ሲስተናገድ የመጀመሪያው የዓለም አቀፍ የካቶሊክ ቤተ ክርስቲያን የሚዲያ ባለሙያዎች ማኅበር ዓለም አቀፍ ጉባኤ መሆኑም ተነግሯል። ዓለም አቀፍ የካቶሊክ ቤተ ክርስቲያን የሚዲያ ባለሙያዎች ማኅበር እንደ ዓለም አቀፍ የግንኙነት ባለሙያዎች ማኅበር በይፋ የተመሠረተው እንደ አውሮፓውያን አቆጣጠር በ2001 ዓመተ ምህረት እንደነበር የተገለጸ ሲሆን ማህበሩ የተቋቋመው በሮም በተካሄደው የጋራ ጉባኤ ላይ እንደሆነና ይህም የተፈጠረው እንደ አውሮፓውያን አቆጣጠር በ1928 ዓመተ ምህረት የተመሰረቱትን ሁለት ነባር የካቶሊክ ቤተክርስቲያን የሬዲዮና የቴሌቪዥን ተቋማትን አንድ ላይ በማዋሃድ እንደሆነም ተገልጿል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የነሐሴ 1 2018 ዓ.ም ዕለታዊ ስርጭታችንን ነው። የኢትዮጵያ ካቶሊክ ቤተክርስቲያን ብፁዓን ጳጳሳት ዓመታዊ 60ኛ መደበኛ ጉባኤ እያካሄዱ መሆኑ ተገለጸ። ለዚህ ዜና ዝርዝር አሁንም ባልደረባችን ዘላለም ኃይሉ።
1: የኢትዮጵያ ካቶሊክ ቤተክርስቲያን ብፁዓን ጳጳሳት ዓመታዊ 60ኛ መደበኛ ጉባኤ ሐምሌ 30 ቀን 2018 ዓመተ ምህረት በአዲስ አበባ ሀገረ ስብከት ኮንሶላታ ማርያም ቁምስና ውስጥ በሚገኘው የመሰብሰቢያ አዳራሽ የተጀመረ ሲሆን በዚህ ጉባኤ ላይ

0: በፍልሰታ ማርያም ጾም ዋዜማ ላይ በተጀመረው የኢትዮጵያ ካቶሊክ ቤተክርስቲያን ብፁዓን ጳጳሳት ዓመታዊ 60ኛ መደበኛ ጉባኤ ላይ በተለይም ስለ ሀገራችን ሰላምና እየተካሄደ ስለሚገኘው ሀገራዊ የምክክር ጉባኤ ምእመናን ጸሎት እንዲያደርጉ ብፁዕ ካርዲናል ብርሃነ ኢየሱስ ሊቀ ጳጳሳት ዘኢትዮጵያ ጥሪ አቅርበዋል። ከዚህም ባሻገር እየተካሄደ በሚገኘው የኢትዮጵያ ካቶሊካዊት ቤተክርስቲያን ብፁዓን ጳጳሳት 60ኛ መደበኛ ጉባኤ ላይ ከሚነሱ አንኳር ጉዳዮች መካከል የሀገሪቱን የሰላም ሁኔታ፣ የቤተክርስቲያን ሐዋርያዊ ሕይወትና ሕጋዊ ማዕቀፍ ጉዳይ፣ የምእመናን የወጣቶች የገዳማውያንና ገዳማውያት ሕይወት፣ ለተለያዩ የቤተክርስቲያን አገልግሎት ወደ ኢትዮጵያ በመምጣት ስለሚያገለግሉ ገዳማውያንና በጎ ፈቃደኞች ሁኔታ እንዲሁም የቤተክርስቲያን ተቋማት የሥራ ሂደት ጉዳዮች እንደሚነሱ የተገለጸ ሲሆን ከዚህም በተጨማሪ የኢትዮጵያ ካቶሊክ ቤተክርስቲያን ጳጳሳት ጉባኤ ፕሬዝዳንት የሆኑት የብፁዕ ካርዲናል አቡነ ብርሃነ ኢየሱስ የጡረታ እረፍትን ተከትሎ በቀጣይ ጉባኤውን የሚመሩ ጳጳስ ምርጫ በዋነኝነት የሚወያዩባቸው አጀንዳዎች መሆናቸውን የጉባኤው ማኅበራዊ ተግባቦት ተወካይ ብፁዕ አቡነ ልሳነ ክርስቶስ የባህር ዳር አደሴ ሀገር ስብከት ጳጳስ ገልጸዋል። ከዚህም በተጨማሪ በዚህ ጉባኤ ላይ ከቀናት በፊት በኬንያ በተካሄደው 21ኛ የምስራቅ አፍሪካ ጳጳሳት ጉባኤ የተወሰኑ ውሳኔዎች ተግባራዊ የሚሆኑበት መንገዶች ዙሪያ የኢትዮጵያ ካቶሊክ ቤተ ክርስቲያን በምትሰራቸው ልማታዊና ሐዋርያዊ ተግባራት ወቅት ስለሚያጋጥሟት ተግዳሮቶች ዙሪያ የኢትዮጵያ ካቶሊክ ዩኒቨርሲቲን በተመለከተ እንዲሁም በወጣቶችና በሌሎች የቤተ ክርስቲያን ጉዳዮች ላይ እየመከረ እስከ ነሐሴ 2 ቀን 2018 ዓ.ም ድረስ የሚቆይ መሆኑም ተገልጿል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
1: አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የነሐሴ 1 2018 ዓ.ም ዕለታዊ ስርጭታችንን ነው። በመላው አፍሪካ አድማጭ የሆነች ቤተ ክርስቲያን ለመገንባት ጥሪ መደረጉ ተነገረ። ለዚህ ዜና ዝርዝር አሁንም ባልደረባችን ዘላለም ኃይሉ።
0: ከመላው አፍሪካ ከማደጋስካር እና ከአካባቢው ደሴቶች የተውጣጡ 7 የክልል ብፁዓን ጳጳሳት ጉባኤዎችን የሚወክሉ ከ50 በላይ ልዑካን የተሳተፉበትና እንደ አውሮፓውያን አቆጣጠር በ2028 ዓመተ ምህረት በሮም ለሚካሄደው አጠቃላይ የቤተ ክርስቲያን ጉባኤ የተዘጋጀው የመጀመሪያ የዝግጅት ጉባኤ ሐምሌ 29 ቀን 2018 ዓመተ ምህረት የተጠናቀቀ ሲሆን ለኡካኑ በዚህ ጉባኤ ላይ በመላው አህጉሩቱ ይበልጥ ሲኖዶሳዊና ሚስዮናዊ የሆነች ቤተክርስቲያንን ለማጎልበት ያላቸውን ቁርጠኝነት ማደሳቸው ተነግሯል። በአፍሪካ የምትገኘው ሲኖዶሳዊት ቤተክርስቲያን እንደ አውሮፓውያን አቆጣጠር በ2028 ዓመተ ምህረት ወደሚካሄደው የቤተክርስቲያን ጉባኤ የአብሮነት ጉዞ በሚል መሪ ሐሳብ ሐምሌ 28 እና 29 በአዲስ አበባ የተካሄደው ይህ ሴሚናር እንደ አውሮፓውያን አቆጣጠር ጥቅምት ወር 2028 ዓመተ ምህረት በሮም ለሚካሄደው የቤተክርስቲያን ጉባኤ የአፍሪካን ዝግጅት የአህጉራዊ ምዕራፍ በይፋ ያስጀመረ እንደነበርም ተገልጿል። በዲሞክራቲክ ሪፐብሊክ ኮንጎ የኪንሻሳ ሊቀ ጳጳስ እንዲሁም የአፍሪካና የማደጋስካር ብፁዓን ጳጳሳት ጉባኤዎች ህብረት ሴካም ፕሬዝዳንት የሆኑት ብፁዕ ካርዲናል ፍሪዶሊን ኢቦንጎ ሞሲንጉ በጉባኤው የመዝጊያ መርሃ ግብር ላይ ባደረጉት ንግግር በጉባኤው የሁለት ቀናት ቆይታ ወቅት ለነበሩት የጸሎት፣ የማዳመጥ፣ የውይይትና የማስተዋል ጊዜያት እግዚአብሔርን ያመሰገኑ ሲሆን በዚህ ጉባኤ የሥራ ሂደቶች ብቻ የተገመገሙበት ብቻ ሳይሆን በአፍሪካ ቤተ ክርስቲያን ሕይወት ውስጥ የመንፈስ ቅዱስን ሥራ የተስተዋለበት አጋጣሚ እንደነበር ገልጸው መንፈስ ቅዱስ ይበልጥ ሲኖዶሳዊ እና ሚስዮናዊ እንድንሆን እንዴት እየጠራን እንደሆነ በጋራ ለመለየት ሞክረናል ብለዋል። ብፁዕ ካርዲናል ኤምቦንጎ ጉባኤው የተሳካ እንዲሆን የኢትዮጵያ ካቶሊክ ቤተ ክርስቲያን የብፁዓን ጳጳሳት ጉባኤ እና የአዲስ አበባ ሀገረ ስብከት ላደረጉት ጉልህ ሚና ምስጋናቸውን ያቀረቡ ሲሆን ከዚህም ባሻገር አህጉራዊ እና ክልላዊ የሲኖዶስ ቡድኖች ጽሑፍ አቅራቢዎችና ተሳታፊዎች ለነበራቸው ቁርጠኝነትና ጠቃሚ አስተዋጽኦ ከፍ ያለ ምስጋናቸውን ገልጸዋል። ብፁዕ ካርዲናል ኤምቦንጎ ውይይቱን አስመልክቶ እንደተናገሩት የጉባኤው ተሳታፊዎች በመላው አህጉሪቱ የሚታዩትን አበረታች የተስፋ ምልክቶችን ለይቶ እንዳወቁና በሚቀጥሉት 2 ዓመታት የቤተ ክርስቲያኒቱን ጉዞ የሚመሩ የአፍሪካ ሲኖዶስ ቅድሚያ የሚሰጣቸው ነገሮችን እንዳስተዋሉ የጠቀሱ ሲሆን እነዚህም ቅድሚያ የሚሰጣቸው ነገሮች የጋራ የማስተዋል ሂደት ፍሬ እንደሆኑ ገልጸው በአካባቢው

0: አብያተ ክርስቲያናት ውስጥ ማዳመጥን ውይይትንና ሚስዮናዊ ታድሶን ለማጠናከር የጋራ አድማስን ይሰጣል ብለዋል። የሴካሙ ፕሬዝዳንት በማከለም እንደ አውሮፓውያን አቆጣጠር በ2027 ዓ.ም ጀምሮ የአህጉራዊ ሲኖዶስ ሂደቱን የሚመራውን ፍኖተ ካርታ የዘረዘሩ ሲሆን በአፍሪካ የምትገኘው ቤተክርስቲያን በሀገረ ስብከትና በሀገር አቀፍ ደረጃ ከሚካሄዱ የግምገማ ጉባኤዎች ወደ አህጉራዊ የሲኖዶስ ጉባኤ በመሸጋገር በመጨረሻም እንደ አውሮፓውያን አቆጣጠር ጥቅምት 2028 ዓመተ ምህረት በሮም በሚካሄደው የቤተክርስቲያን ጉባኤ የሚጠናቀቅ የሂደት ደረጃ የሆኑ አራት ተከታታይ ደረጃዎች ማለትም የግንዛቤ፣ የትርጓሜና የአቅጣጫና የአከባበር ወቅቶችን እንደምታሳልፍ ጠቁመዋል። ብፁዕ ካርዲናል አምቦንጎ ሴሚናሩ ስብሰባ ብቻ ሳይሆን የክልል ቡድኖችን ለሚጠብቃቸው ቀጣይ ሥራ ለማዘጋጀት የታሰበ የአቅም ግንባታ ሂደት መሆኑን ለተሳታፊዎች አስታውሰው እነዚህ ክልላዊ ቡድኖች ወደ የሀገሮቻቸው ሲመለሱ ብሔራዊ የሲኖዳል ቡድኖችን እንዲያቋቁሙ ጥሪ ያቀረቡ ሲሆን ብሔራዊ ቡድኖችም በተራቸው የሀገረ ስብከት ሲኖዶሳዊ ቡድኖችን እንዲመሰረቱና በዚህ መንገድ እነዚህ ጉባኤዎች በየደረጃው ለማክበር በሚገባ እንዘጋጃለን ብለዋል። ልዑካኑ የአካባቢያቸው አብያተ ክርስቲያናት የመንፈስ ቅዱስን ተግባር ለይተው ማስተዋል እንዲችሉ መርዳት እንደሚገባቸው እንዲሁም የአፍሪካ ስጦታዎችና ልምዶች በሲኖዶሳዊ ሂደት አማካኝነት ሁለንተናዊቷን ቤተ ክርስቲያን እንዲያበለጽጉ ማረጋገጥ እንደሚገባቸው ያሳስቡት ብፁዕ ካርዲናሉ መንፈስ ቅዱስ የሚያሳየንን መንገድ ለመከተል የሚያስችል ድፍረት እንዲሁም በህብረት በተሳትፎና በተልእኮ አብሮ የመጓዝ ልግስና እንዲኖረን መጸለይ አለብን ብለዋል። ብፁዕ ካርዲናል ኢምቦንጎ ሴሚናሩን በይፋ ከመዝጋታቸው በፊት የአህጉሪቱን የሲኖዶሳዊ ጉዞ የቤተ ክርስቲያኒቱ እናት የሆነችው የቅድስት ድንግል ማርያም አማላጅነት እንዲያገኘው በመጸለይ የእግዚአብሔር ሕዝብ እንደ አውሮፓውያን አቆጣጠር በ2028 ዓ.ም ለሚካሄደው የቤተ ክርስቲያን ጉባኤ እየተዘጋጁ ባሉበት በአሁኑ ወቅት ቅድስት ድንግል ማርያም አብራ እንድትጓዝ ጸልየዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
1: አድማጮቻችን የዛሬው የአርብ ነሐሴ 1/2018 ዓመተ ምህረት ዕለታዊ ስርጭታችን እዚህ ላይ አበቃ። ጥያቄ ወይም ሂስ ካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን ብትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ ብትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትተላለፍላችሁ የቅዳሜ ነሐሴ 2 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በፈረንሳይ የአራት ቀናት ሐዋርያዊ ጉብኝት እንደሚያደርጉ መገለጹን የተመለከተ ዘገባ በቅድሚያ እናቀርብላችኋለን። በመቀጠልም ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናስደምጣችኋለን። እነዚህን ለዛሬ ያልናቸውን ዝግጅቶች አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረባዬ መብራቱ ኃይለ ጊዮርጊስ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜና እናሰማቸዋለን። ሩስ ሊቃነ ጳጳሳት ሊዮ 14ኛ በፈረንሳይ የአራት ቀናት ሐዋርያዊ ጉብኝት እንደሚያደርጉ ተገለጸ። ሩስ ሊቃነ ጳጳሳት ሊዮ 14ኛ በፈረንሳይ የአራት ቀናት ሐዋርያዊ ጉብኝት የሚያደርጉ መሆኑን የአምስተኛው ዓለም አቀፍ ጉብኝታቸው መርሃ ግብር አስታውቋል። ቅዱስነታቸው በፈረንሳይ ቆይታቸው ፓሪስን፣ ሴንት ዴኒስን፣ ሉርድንና ሜትዝን እንደሚጎበኙ ታውቋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ ከመስከረም 15 እስከ መስከረም 18 2019 ዓመተ ምህረት ድረስ በፈረንሳይ በሚያደርጉት የአራት ቀናት ሐዋርያዊ ጉብኝታቸው ፓሪስን፣ ሴንት ዴኒስን፣ ሉርድንና ሜትዝን እንደሚጎበኙ መርሃ ግብሩ አመላክቷል። ከዚህ በፊት ነፍስሔር ርዕሰ ሊቃነ ጳጳሳት ፍራንቸስኮስ እንደ ጎርጎሮሳውያኑ በታህሳስ ወር 2024 ዓመተ ምህረት በኮርሲካ አጃቺዮን፣ በመስከረም ወር 2023 ዓመተ ምህረት ወደ ማርሴይ እና በ2014 ዓመተ ምህረት ስትራስበርግ መጓዛቸው የሚታወስ ሲሆን ከእነዚህ መካከል አንዳቸውም ይፋዊ ጉብኝት እንዳልነበሩ ታውቋል። የቀድሞው ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ እንደ ጎርጎሮሳውያኑ በመስከረም ወር 2008 ዓ ም ፈረንሳይን ከጎበኙ በኋላ የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ይፋዊ ጉብኝት የመጀመሪያው ይሆናል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ አርብ መስከረም 15 2019 ዓ ም በአካባቢው ሰዓት አቆጣጠር ከጠዋቱ 1 ሰዓት ከ50 ደቂቃ ላይ ከሮም ፊሚቺኖ ዓለም አቀፍ አየር ማረፊያ ተነስተው ከረፋዱ 4 ሰዓት ላይ ወደ ፓሪስ ኦርሊ ዓለም አቀፍ አየር ማረፊያ እንደሚደርሱ ይጠበቃል። ቅዱስነታቸው በዕለቱ ከሚደረግላቸው የአቀባበል ሥነ ሥርዓት በኋላ ከሪፐብሊኩ ፕሬዚደንት አማኑኤል ማክሮን ጋር በኤሊሴ ቤተ መንግሥት እንደሚገናኙ ታውቋል። ከዚያም ለባለሥልጣናት፣ ለሲቪል ማኅበረሰብና ለዲፕሎማሲ አባላት ንግግር እንደሚያደርጉና በመጀመሪያው ቀን ከሰዓት በኋላ በዩኔስኮ ዋና ጽሕፈት ቤት ተገኝተው ንግግር እንደሚያደርጉ የሐዋርያዊ ጉብኝታቸው መርሃ ግብር አስታውቋል። የመጨረሻዎቹ ሁለቱ የዕለቱ የምሽት ዝግጅቶች በኖትርዴም ካቴድራል ውስጥ ከቤተ ክህነት ከገዳማውያንና ገዳማውያት ጋር ሆነው የማታ ጸሎት የሚያቀርቡባቸውና በሥነ ሥርዓቶቹ ላይ ቃለ ምዕዳናቸውን እንደሚያሰሙ ታውቋል። በፈረንሳይ የሚያደርጉትን የመጀመሪያ ቀን ጉብኝታቸውን የሚያጠቃልሉት በሴንት ዴኒስ በሚገኘው ስታዴ ደ ፍራንስ ከወጣቶች ጋር በሚያቀርቡት የዋዜማ ጸሎት እንደሆነ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በፈረንሳይ የሚያደርጉት ሁለተኛ ቀን ጉብኝታቸው የሚጀምረው በፓሪስ ሀገረ ስብከት የሚተዳደረውን የሜሶን ባኪታ የማኅበራዊ ድጋፍ ማዕከልን በመጎብኘት እንደሆነ ታውቋል። እንደ ጎርጎሮሳውያኑ በመስከረም ወር 2021 ዓ ም የተመሠረተው ማዕከሉ በስደት ለሚኖሩ ሰዎች የታለሙ የድጋፍና የጥብቅና ፕሮግራሞች ያሉት እንደሆነ ታውቋል። የተጀመረውም ነፍስሔር ርዕሰ ሊቃነ ጳጳሳት ፍራንቸስኮስ እንደ ጎርጎሮሳውያኑ በየካቲት ወር 2017 ዓመተ ምህረት እያንዳንዱ ስደተኛ መልካም አቀባበል፣ ጥበቃ፣ እድገትና ማኅበራዊ ውህደት እንዲደረግለት ላቀረቡት ጥሪ ምላሽ ለመስጠት ሲሆን ይህም የፍትሕ የስልጣኔና የአንድነት ግዴታ ነው ማለታቸው ይታወሳል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከዚያም ከክልላዊ የሲኖዶስ ጉባኤ አባላት ከንዑስ ክርስቲያንና አዲስ ከተጠመቁ ምዕመናን ጋር በፓሪስ ከተማ በሚገኘው ካቶሊክ ዩኒቨርሲቲ ውስጥ እንደሚገናኙና ወደ ሎርድ ከማምራታቸው በፊት በፓሪስ በሚገኘው በፒሌስ ደላ ኮንኮርድ መሥዋዕተ ቅዳሴን እንደሚያቀርቡና ወደ ሎርድ ከደረሱ በኋላም በእመቤታችን ቅድስት ድንግል ማርያም ቤተ መቅደስ ውስጥ ጸሎት እንደሚያቀርቡ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሉርድ በሚያደርጉት የመጀመሪያ ቀን ሙሉ የጠዋት ጉብኝታቸው በሉርድ እመቤታችን ቅድስት ድንግል ማርያም ቤተ መቅደስ አካባቢ በሚገኘው በቅድስት በርናርዴት አዳራሽ ውስጥ ከፈረንሳይ ብፁዓን ጳጳሳት ጉባኤ አባላት ጋር ከተሰበሰቡ በኋላ በቤተ መቅደሱ አደባባይ መሥዋዕተ ቅዳሴን እንደሚያቀርቡ ታውቋል። ቅዱስነታቸው በመቀጠልም ከኖተርዳም ሠራተኞችና ሕሙማን ማኅበረሰብ ጋር በመገናኘት ሰላምታ እንደሚለዋወጡ፣ ይህ ቦታ ከመላው ዓለም የሚመጡ ምዕመናን የሚያርፉበት ልዩ የመስተንግዶና የጤና እንክብካቤ ማዕከል እንደሆነ ይታወቃል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከዚያም በሉርድ ከሚገኙ ቀርሜሎሳውያን ገዳማውያት ጋር የግል ስብሰባ እንደሚያደርጉና በመቅደሱ ዙሪያ ሻማ ይዘው በዑደት በሚያደርጉት የመቁጠሪያ ጸሎት ሌሊቱ እንደሚጠናቀቅ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በፈረንሳይ ሐዋርያዊ ጉብኝታቸው የመጨረሻ ቀን በሮበርት ሹማን የስብሰባ ማዕከል ወደ አውሮፓ የሰላምና የአንድነት መሠረት በሚል ርዕስ በሃይማኖቶች መካከል በሚደረግ ስብሰባ ላይ ለመገኘት ወደ ሜትስ እንደሚጓዙና የፈረንሳይ ሐዋርያዊ ጉብኝታቸውን የሚያጠናቅቁት በቅዱስ እስጢፋኖስ ካቴድራል ውስጥ በሚያቀርቡት የመጨረሻ መሥዋዕተ ቅዳሴ እንደሚሆን ታውቋል። የፈረንሳይ ካቴድራል የሮዝ ቀለም መስኮቶችን የሚያስታውሰው የሐዋርያዊ ጉብኝት አርማ
በፈረንሳይ ካቶሊካዊት ቤተ ክርስቲያን ውስጥ ያለውን የህብረትና የአንድነት ውበት የሚያመላክት ሲሆን በአርማው መሃል ላይ የጎብኝታቸውን ሐዋርያዊና የአምልኮ ገጽታን የሚገልጽ ሹል ቅስትና መስቀል እንደሚገኙ ተመልክቷል። መንፈስ ቅዱስን የምትወክል የወይራ ቅርንጫፍ የተሸከመች ርግብ ለሰው ልጅ የሰላም ምልክት መሆኗን የሚያመላክት ሲሆን ሰማያዊ፣ ነጭና ቀይ ቀለማት ከብርሃናማ ቢጫ፣ ከብርቱካናማና ከአረንጓዴ ጋር የፈረንሳይን ሰንደቅ ዓላማ ከቫቲካን ሰንደቅ ዓላማ ቀለሞች ጋር ያጣምራሉ። የተመረጠው መሪ ቃል ዓለም ሕይወት እንዲኖረው በማለት የተስፋና የኅብረት ጥሪን በማቅረብ በዓለም ላይ የአዲስ ሕይወት ምልክቶች የሆነውን ሰላምን፣ እርቅንና ወንድማማችነትን በመጋራት ሰዎች መለያየትን እንዲያሸንፉ የሚያበረታታ እንደሆነ ተገልጿል። መግለጫው አክሎም እነዚህ ቃላት በፈረንሳይ የምትገኘው ካቶሊካዊት ቤተ ክርስቲያን የቅዱስነታቸውን ሐዋርያዊ ጉብኝት በደስታ በግልጽነትና ከእግዚአብሔር ለሚመጣው ሕይወት ለመመስከር ባላት ጥልቅ ፍላጎት የምትቀበልበትን መንፈስ ይገልጻል ሲል አስረድቷል። የርዕሰ ሊቃነ ጳጳሳት ሊዮ 14ኛ የፈረንሳይ ሐዋርያዊ ጉብኝት መርሃ ግብር ይፋ በሆነበት ወቅት ወደ ፈረንሳይ በሚያደርጉት ሐዋርያዊ ጉብኝት ወቅት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቤተ ክርስቲያኗ ውስጥ ከጥቃት የተረፉ በርካታ ሰዎችን በግል እንደሚያገኟቸው የቅድስት መንበር መግለጫ አስታውቋል። ከጥቃቱ የተረፉት ሰዎች ራሳቸው ስብሰባውን በማዘጋጀት ተሳትፈዋል ሲል መግለጫው ገልጾ በዚህ ወቅት ስለ ስብሰባው ቀን፣ ቦታ ወይም የተሳታፊዎች ብዛት በማስመልከት ተጨማሪ ዝርዝር መረጃ እየተሰጠ እንዳልሆነና ተጨማሪ መረጃ ካለ በኋላ ላይ ሊሰጥ እንደሚችል አስታውቋል። ስብሰባው የሚካሄደው ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በስፔን ሐዋርያዊ ጉብኝታቸው ወቅት ከጥቃት ከተረፉት ሰዎች ጋር ካደረጉት ስብሰባ ጋር ተመሳሳይነት እንዳለው ታውቋል። በፈረንሳይ ውስጥ ቤተ ክርስቲያኒቱ በደረሰባት የጥቃት ቀውስ እጅግ የተናወጠችበትና በቅርብ ዓመታት ውስጥ የመዋቅር ማሻሻያዎችንና ቀጣይነት ያለውን የተጠያቂነትና የፈውስ ሂደትን ማካሂዷ ታውቋል። ከጥቂት ወራት በፊት ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጋር የፕሮግራሙን የመጀመሪያ ረቂቅ ለማዘጋጀት ሰርተናል ሲሉ የማርሴይ ሊቀ ጳጳስና የፈረንሳይ ብፁዓን ጳጳሳት ጉባኤ ፕሬዚደንት ካርዲናል ዣን ማርክ አቬሊን ተናግረዋል። ከዚያን ጊዜ ጀምሮ በቫቲካን ከሚገኙ ተባባሪዎቻችን ከጳጳሳት ጉባኤ፣ ከፓሪስና ከሜትስ ሀገረ ስብከቶችና ከሎርድ የእመቤታችን ማርያም ቤተ መቅደስ ተወካዮች ጋር በመሆን የሐዋርያዊ ጉብኝቱን ዝርዝር ጉዳይ ለማጠናቀቅ በትጋት በመስራታችንና ይህን ዛሬ ከመላው ፈረንሳይ ጋር መጋራት መቻላችን እጅግ አስደሳች ነው ብለዋል። የፖንቶይዝ ሀገረ ስብከት ጳጳስ አቡነ ቤና ቤትራንድ በበኩላቸው ሁሉም ነገር እየተጠናቀቀ ስለሚገኝ ይህን ማድረግ የሚፈልግ ሁሉ በዚህ ልዩ ዝግጅት ላይ እንዲሳተፍና ተግባራዊ መረጃዎችና ዝግጅቶች ሲጠናቀቁ ቀስ በቀስ ይገለጻሉ ሲሉ ተናግረዋል። የፓሪስ ከተማ ሀገረ ስብከት የርዕሰ ሊቃነ ጳጳሳትን ሐዋርያዊ ጉብኝት የሚያስተባብሩና እንግዶችን የሚቀበሉ 10,000 በጎ ፈቃደኞችን ለማሰማራት ማቀዱ ታውቋል። የፈረንሳይ ቤተ ክርስቲያን የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐዋርያዊ ጉብኝት በማስመልከት መረጃን የሚሰጥ ድረገጽ የከፈተች ሲሆን ሰዎች በበጎ ፈቃደኝነት ለማገልገል ወይም ዝግጅቱን በገንዘብ ለመደገፍ ከፈለጉ በነጻ መመዝገብ እንደሚችሉ ታውቋል።

ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የቅዳሜ ነሐሴ 2/2018 ዓመተ ምህረት ዝግጅታችን ነው። ከዚህ ቀጥሎ ቤተሰባችን የተሰኘውን ሳምንታዊ ዝግጅት እናቀርብላችኋለን። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ፍቅር በቤተሰብ በሚል ርዕስ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮችና ለምእመናን በሙሉ ካስተላለፉት የድኅረ ሲኖዶስ ሐዋርያዊ ምክር መካከል ፍሬያማ የሆነ ፍቅር በሚል ንዑስ ርዕስ ከአንቀጽ 165 እስከ 171 ላይ የተወሰደውን እናቀርብላችኋለን። የፕሮግራሙ አዘጋጅና አቅራቢ ባራና በርገኔ ነው።

ቤተ ሰባችን። ይህ ቤተሰብን በሚመለከቱ ርዕሰ ጉዳዮች ላይ ትኩረት በማድረግ የቤተሰብ ተሞክሮችን፣ ማህበራዊና መንፈሳዊ አስተምህሮችን በማከል በየሳምንቱ ቅዳሜ የምናቀርብላችሁ ቤተሰባችን የተሰኘ ዝግጅታችን ነው። ቤተ ሰባችን።

ፍሬያማ የሆነ ፍቅር። ፍቅር ምን ጊዜም ህይወትን ይሰጣል። የጋብቻ ፍቅር በባልና ሚስት አያበቃም። ባልና ሚስት ራሳቸውን ለእርስ በርሳቸው ሲሰጣጡ የሚሰጣጡት ራሳቸውን ብቻ ሳይሆን የእነርሱ የፍቅር ህያው መገለጫዎች የጋብቻ አንድነታቸው ቋሚ ምልክትና አባትና እናት ለሚያደርጋቸው ህያውና የማይነጣጠል ውህደት ምሳሌ የሚሆኑ ልጆች የማፍራት እውነታን ጭምር ነው። አዲስ ህይወትን በደስታ መቀበል። ቤተሰብ አዲስ ህይወት የሚወለድበት ብቻ ሳይሆን ያንን አዲስ ህይወት እንደ እግዚአብሔር ስጦታ የሚቀበሉበት አውድ ነው። እያንዳንዱ አዲስ ህይወት ሁሌም ያስገርመናል። ነፃ የሆነውን የፍቅር ገጽታንም እንድናደንቅ ያደርገናል። አስቀድሞ የመውደድ ድንቅ ውበት ነው። አዎን፣ ሕፃናት ገና ከመወለዳቸው በፊት ይወደዳሉ። ስለሆነም እዚህ ላይ ምንጊዜም ቅድሚያ የሚሰጠውን የእግዚአብሔርን ቀዳሚ የፍቅር ነጸብራቅ እናያለን። ምክንያቱም ሕፃናት ገና የሚወደዱበትን አንዳች ነገር ሳያደርጉ እንዲሁ ይወደዳሉና። ሆኖም ከሕይወታቸው የመጀመሪያ ሰዓታት አንስቶ ብዙ ልጆች ተቀባይነትን አያገኙም፣ ይጣላሉ፣ የልጅነትና የወደፊት ተስፋቸውን ይሰረቃሉ። አንዳንዶቹ የራሳቸውን ትክክለኛነት ለማሳየት ሲሉ እነዚህን የመሰሉ ሕፃናት ወደዚች ዓለም ማምጣት ስህተት ነው በማለት በድፍረት የሚናገሩ ሰዎች አሉ። ይህ አሳፋሪ ነው። በጎልማሶች ስህተት ሕፃናትን እንዲህ የምንቀጣ ከሆነ ሰብአዊ መብቶችንና የሕፃናትን መብቶች ለማክበር እንዴት መለፈፍ እንችላለን?

አንድ ሕፃን በማይፈልጉ ሁኔታዎች ወደዚች ዓለም ሲመጣ ወላጆችና ሌሎች የቤተሰብ አባላት ያንን ሕፃን እንደ እግዚአብሔር ስጦታ አድርጎ ለመቀበል የሚቻለውን ሁሉ ማድረግና እርሱንም እርሷንም በሙሉ ልብና በፍቅር የመቀበል ኃላፊነት መውሰድ ይኖርባቸዋል። ምክንያቱም ወደዚች ዓለም ስለሚመጡ ሕፃናት ሲናገር ሕፃኑ በስህተት የተወለደ ወይም ዋጋ ቢስ እንደሆነ ወይም ለአራዊቱም ነፍሳትና ለሰው ልጅ እብሪት የተተወ መስሎ እንዳይሰማው ከተፈለገ የጎልማሶች መሥዋዕትነትና በወጪው በመጠንን እጅግ የበዛ ነው ተብሎ ሊታሰብ አይገባም። ጌታ ለአባትና ለእናት የሚሰጠው የአዲስ ልጅ ስጦታ የሚጀመረው በመቀበል ሲሆን የዕድሜ ልክ ጥበቃ በማድረግ ይቀጥላል። የመጨረሻ ግቡም የዘላለማዊ ሕይወት ደስታ ነው። የእያንዳንዱን ሰው የመጨረሻ ስኬት በጽናት በማሰላሰል ወላጆች ስለ ተሰጣቸው ክብር ስጦታ ይበልጥ ግንዛቤ ይኖራቸዋል። ምክንያቱም እግዚአብሔር ራሱ ልጃቸው ለዘላለም የሚጠራበትን ስም እንዲመርጡለት ለወላጆች እድሉን ይሰጣቸዋል። የሰው ሕይወትና እነርሱንም የማስተላለፍ ትርጉም በዚህ የሕይወት አድማስ ብቻ የተገደቡ ሁኔታዎች አይደሉም። የዚህንም እውነተኛ ግምገማና ሙሉ ትርጉም መረዳት የሚቻለው ከዘላለማዊ ዕጣ ፈንታችን አንጻር ብቻ ነው። ብዙ አባላት ያሏቸው ቤተሰቦች ለቤተ ክርስቲያን ደስታና የፍቅር ፍሬያማነት መገለጫ ናቸው። ቅዱስ ዮሐንስ ጳውሎስ ዳግማዊ በትክክል እንዳብራሩት ኃላፊነት የሚሰማው ወላጅነት ማለት ያልተገደበ ተዋልዶ ወይም ልጆችን በማሳደግ ረገድ ያለውን ሁኔታ አለመረዳት ሳይሆን ባልና ሚስት የማይጣስ ነጻነታቸውን በማስተዋልና ኃላፊነት በሚሰማው መንገድ እንዲጠቀሙ ማኅበራዊና የሕዝብ ብዛት ሁኔታዎችን እንዲሁም የራሳቸውን ሁኔታና ተገቢ ምኞቶች ግምት ውስጥ እንዲያስገቡ ማብቃት ነው። ፍቅርና እርግዝና። እርግዝና አስቸጋሪ ነገር ግን ድንቅ ጊዜ ነው። አንዲት እናት የአዲስ ሕፃን ተአምር ለማሳየት ከእግዚአብሔር ጋር ትተባበራለች። እናትነት የሴት አካል ለአዲስ ሰው ጽንሰትና ልደት የታለመ ልዩ የፈጠራ እምቅ ኃይል ውጤት ነው። እያንዳንዷ ሴት በእያንዳንዱ ልደት በሚታደስ የፍጥረት ምስጢር ትሳተፋለች። መዝሙረኛው በእናቴ ማይጸን ውስጥ አበጃጅተይ ሰራሃኝ በመዝሙረ ዳዊት 139 ከቁጥር 13 ይላልና በእናቱ ማይጸን ውስጥ የሚያድግ እያንዳንዱ ሕፃን በማይጸን ሳልሰራው አወኩ፣ ከመውለድህም በፊት ለየሁ በትንቢቴ ኤርምያስ ምዕራፍ 1 ከቁጥር 5 የምለውን የእግዚአብሔርን አብ የዘላለማዊ ዕቅድ አካል ነው። እያንዳንዱ ሕፃን ከጥንት ጀምሮ በእግዚአብሔር ልብ ውስጥ ቦታ አለው። እርሱ ወይም እርሷ አንዴ ከተጸነሱ የፈጣሪ ዘላለማዊ ሕልም እውን ይሆናል። ስለዚህ ከጽንሰት ጀምሮ ያለውን የዚያን ጽንስ ታላቅ ዋጋ አናስብ። እርሱንም ምንጊዜም ከመልክ ባሻገር በሚመለከተው በእግዚአብሔር ዐይን እንመለከተው። እርጉዝ ሴት ስለ ልጇ እያለመች በእግዚአብሔር ዕቅድ ትሳተፋለች። ለዘጠኝ ወራት እያንዳንዷ እናትና እያንዳንዱ አባት ስለ ልጃቸው ያልማሉ። ያለ ሕልም ቤተሰብ ሊኖራቸው አይችልም። አንድ ቤተሰብ ማለም ካልቻለ ሕፃናት አያድጉም፣ ፍቅር አያድግም፣ ሕይወትም ይደርቅና ይሞታል። ለክርስቲያን ባለትዳሮች ጥምቀት የዚያ ሕልም አካል መስሎ መታየቱ ተገቢ ነው። ምክንያቱም ወላጆች በጸሎት ለጥምቀት ይዘጋጃሉ። ገና ከመወለዱ በፊት ሕፃን ልጃቸውን ለኢየሱስ አደራ ይሰጣሉ። ዛሬ ያለው የሳይንስ እድገት የልጅን የጸጉር ቀለም ለመምረጥ ወይም ሊያጋጥሙት የሚችሉ የበሽታ ዐይነት ምን እንደሆነ አስቀድመን እንድናውቅ ያስችለናል። ምክንያቱም ሥጋዊ ባሕርያት ሁሉ ገና በጽንስ ደረጃ በሰው ዘረመል ቀመር ውስጥ ተጽፈው ይገኛሉና፣ ሆኖም ስለ ሕፃኑ ሙሉ በሙሉ የሚያውቀው ፈጣሪው እግዚአብሔር አብ ብቻ ነው። የሕፃኑን ውስጣዊ ማንነትና ዋጋ የሚያውቀው እርሱ ብቻ ነው።

ነፍሰ ጡር እናቶች ልጆቻቸውን በጥልቀት ለማወቅና በማንነታቸው ለመቀበል የሚያስችላቸውን ጥበብ እንዲሰጣቸው እግዚአብሔርን መለመን ያስፈልጋቸዋል። አንዳንድ ወላጆች ልጃቸው በጥሩ ጊዜ እንዳልመጣ ይሰማቸዋል። እንዲፈውሳቸውና እንዲያበረታታቸው እንዲሁም ልጃቸው በሙሉ ልብ ለመቀበል እንዲረዷቸው እግዚአብሔርን መለመን ይኖርባቸዋል። ያም ሕፃን ተፈላጊ መሆን እንዲሰማው ማድረግ ጠቃሚ ነው። ሕፃኑ ተጨማሪ ዕቃ ወይም የሆነ የግል ፍላጎት ማርኬ አይደለም። ሕፃን ልጅ ትልቅ ዋጋ ያለውና ለግል ጥቅም ሲባል ከቶ ሊገለገሉበት የማይገባ ሰብአዊ ፍጡር ነው። ስለዚህ ይህ አዲስ ሕይወት ለእናንተ ምቹ ይሁን አይሁን ወይም እናንተን የሚያስደስቱ ባህሪያት ይኖሩት አይኖሩት ወይም ከእናንተ እቅድና ምኞት ጋር ይስማማ አይስማማ እምብዛም አይገድም። ምክንያቱም ሕፃናት ስጦታ ናቸው። እያንዳንዱም ልዩና ምትክ የሌለው ነው። ልጆቻችንን የምንወደው ውብ ስለሆኑ እኛን ስለሚመስሉ ወይም እንደኛ ስለሚያስቡ ወይም የምኞታችን ተምሳሌት ስለሆኑ ሳይሆን ልጆች ስለሆኑ ነው። የምንወዳቸው ልጆች ስለሆኑ ነው። ልጅ ልጅ ነው። የወላጆች ፍቅር እግዚአብሔር አባታችን የራሱን ፍቅር የሚያሳይበት መንገድ ነው። እርሱ የእያንዳንዱን ሕፃን መወለድ በጉጉት ይጠባበቃል። ያንን ሕፃን ያለ አንዳች ቅድመ ሁኔታ ይቀበለዋል። በደስታና በነጻነትም ያስተናግደዋል። እኔም የወደፊት እናቶች ሁሉ በታላቅ ፍቅር እንዲህ በማለት አበረታታችኋለሁ። ደስተኞች ሁኑ። ውስጣዊ የእናትነት ደስታችሁ እንዲወሰድባችሁ አትፍቀዱ። ልጃችሁ የእናንተ ደስታ አስፈልጓል። ፍርሃት፣ ጭንቀት፣ የሌሎች ሰዎች አስተያየት ወይም ማናቸውም ችግር የአንድን አዲስ ሕይወት ወደዚች ዓለም ለማምጣት የእግዚአብሔር መሣሪያ የመሆናችሁን ደስታ አይቀንስባችሁ። ለልጃችሁ ልደት ያለ ፍርሃት ተዘጋጁ። ነፍሴ ጌታን ታከብሯለች፣ መንፈሴም በአምላኬ በመድኃኒቴ ትደሰታለች። እርሱ የባሪያይቱን ውርዴት ተመልክቶአልና። በሉቃስ ወንጌል ምዕራፍ 1 ከቁጥር 46 እስከ 48 በምለው በማርያም የውዳሴ መዝሙር ተካፈሉ። ይህን ድንቅ ስሜት በብዙ ጭንቀቶቻችሁ መካከል ለመለማመድ ሞክሩ። ወደ ልጃችሁ ታስተላልፉ ዘንድ ጌታ ደስታችሁን እንዲጠብቅላችሁ ለምኑት።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቶር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርትስ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርትስ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶ ቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በፈረንሳይ የአራት ቀናት ሐዋርያዊ ጉብኝት እንደሚያደርጉ ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በፈረንሳይ የአራት ቀናት ሐዋርያዊ ጉብኝት የሚያደርጉ መሆኑን የአምስተኛው ዓለም አቀፍ ጉብኝታቸው መርሃ ግብር አስታውቋል። ቅዱስነታቸው በፈረንሳይ ቆይታቸው ፓሪስን፣ ሴንት ዴኒስን፣ ሉርድንና ሜትዝን እንደሚጎበኙ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከመስከረም 15 እስከ መስከረም 18 2019 ዓመተ ምህረት ድረስ በፈረንሳይ በሚያደርጉት የአራት ቀናት ሐዋርያዊ ጉብኝታቸው ፓሪስን፣ ሴንት ዴኒስን፣ ሉርድንና ሜትዝን እንደሚጎበኙ መርሃ ግብሩ አመላክቷል። ከዚህ በፊት ነፍስሔር ርዕሰ ሊቃነ ጳጳሳት ፍራንቺስኮስ እንደ ጎርጎሮሳውያኑ በታህሳስ ወር 2024 ዓመተ ምህረት በኮርሲካ አጃቺዮን፣ በመስከረም ወር 2023 ዓመተ ምህረት ወደ ማርሴይ እና በ2014 ዓመተ ምህረት ስትራስበርግ መጓዛቸው የሚታወስ ሲሆን ከእነዚህ መካከል አንዳቸውም ይፋዊ ጉብኝት እንዳልነበሩ ታውቋል። የቀድሞው ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ እንደ ጎርጎሮሳውያኑ በመስከረም ወር 2008 ዓመተ ምህረት ፈረንሳይን ከጎበኙ በኋላ የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ይፋዊ ጉብኝት የመጀመሪያው ይሆናል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ አርብ መስከረም 15 2019 ዓመተ ምህረት በአካባቢው ሰዓት አቆጣጠር ከጠዋቱ 1 ሰዓት ከ50 ደቂቃ ላይ ከሮም ፊሚቺኖ ዓለም አቀፍ አየር ማረፊያ ተነስተው ከረፋዱ 4 ሰዓት ላይ ወደ ፓሪስ ኦርሊ ዓለም አቀፍ አየር ማረፊያ እንደሚደርሱ ይጠበቃል። ቅዱስነታቸው በዕለቱ ከሚደረግላቸው የአቀባበል ሥነ ሥርዓት በኋላ ከሪፐብሊኩ ፕሬዚደንት አማኑኤል ማክሮን ጋር በኤሊሴ ቤተ መንግሥት እንደሚገናኙ ታውቋል። ከዚያም ለባለሥልጣናት፣ ለሲቪል ማኅበረሰብና ለዲፕሎማሲ አባላት ንግግር እንደሚያደርጉና በመጀመሪያው ቀን ከሰዓት በኋላ በዩኔስኮ ዋና ጽሕፈት ቤት ተገኝተው ንግግር እንደሚያደርጉ የሐዋርያዊ ጉብኝታቸው መርሃ ግብር አስታውቋል። የመጨረሻዎቹ ሁለቱ የዕለቱ የምሽት ዝግጅቶች በኖትርዴም ካቴድራል ውስጥ ከቤተ ክህነት ከገዳማውያንና ገዳማውያት ጋር ሆነው የማታ ጸሎት የሚያቀርቡባቸውና በሥነ ሥርዓቶቹ ላይ ቃለ ምዕዳናቸውን እንደሚያሰሙ ታውቋል። በፈረንሳይ የሚያደርጉትን የመጀመሪያ ቀን ጉብኝታቸውን የሚያጠቃልሉት በሴንት ዴኒስ በሚገኘው ስታዴ ደ ፍራንስ ከወጣቶች ጋር በሚያቀርቡት የዋዜማ ጸሎት እንደሆነ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በፈረንሳይ የሚያደርጉት ሁለተኛ ቀን ጉብኝታቸው የሚጀምረው በፓሪስ ሀገረ ስብከት የሚተዳደረውን የሜሶን ባኪታ የማኅበራዊ ድጋፍ ማዕከልን በመጎብኘት እንደሆነ ታውቋል። እንደ ጎርጎሮሳውያኑ በመስከረም ወር 2021 ዓመተ ምሕረት የተመሠረተው ማዕከሉ በስደት ለሚኖሩ ሰዎች የታለሙ የድጋፍና የጥብቅና ፕሮግራሞች ያሉት እንደሆነ ታውቋል። የተጀመረውም ነፍስሔር ርዕሰ ሊቃነ ጳጳሳት ፍራንቺስኮስ እንደ ጎርጎሮሳውያኑ በየካቲት ወር 2017 ዓመተ ምሕረት እያንዳንዱ ስደተኛ መልካም አቀባበል፣ ጥበቃ፣ እድገትና ማኅበራዊ ውህደት እንዲደረግለት ላቀረቡት ጥሪ ምላሽ ለመስጠት ሲሆን ይህም የፍትሕ የሥልጣኔና የአንድነት ግዴታ ነው ማለታቸው ይታወሳል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከዚያም ከክልላዊ የሲኖዶስ ጉባኤ አባላት ከንዑስ ክርስቲያንና አዲስ ከተጠመቁ ምዕመናን ጋር በፓሪስ ከተማ በሚገኘው ካቶሊክ ዩኒቨርሲቲ ውስጥ እንደሚገናኙና ወደ ሎርድ ከማምራታቸው በፊት በፓሪስ በሚገኘው በፒሌስ ደላ ኮንኮርድ መሥዋዕተ ቅዳሴን እንደሚያቀርቡና ወደ ሎርድ ከደረሱ በኋላም በእመቤታችን ቅድስት ድንግል ማርያም ቤተ መቅደስ ውስጥ ጸሎት እንደሚያቀርቡ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሉርድ በሚያደርጉት የመጀመሪያ ቀን ሙሉ የጠዋት ጉብኝታቸው በሉርድ እመቤታችን ቅድስት ድንግል ማርያም ቤተ መቅደስ አካባቢ በሚገኘው በቅድስት በርናርዴት አዳራሽ ውስጥ ከፈረንሳይ ብፁዓን ጳጳሳት ጉባኤ አባላት ጋር ከተሰበሰቡ በኋላ በቤተ መቅደሱ አደባባይ መሥዋዕተ ቅዳሴን እንደሚያቀርቡ ታውቋል። ቅዱስነታቸው በመቀጠልም ከኖተርዳም ሠራተኞችና ሕሙማን ማኅበረሰብ ጋር በመገናኘት ሰላምታ እንደሚለዋወጡ፣ ይህ ቦታ ከመላው ዓለም የሚመጡ ምዕመናን የሚያርፉበት ልዩ የመስተንግዶና የጤና እንክብካቤ ማዕከል እንደሆነ ይታወቃል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከዚያም በሉርድ ከሚገኙ ቀርሜሎሳውያን ገዳማውያት ጋር የግል ስብሰባ እንደሚያደርጉና በመቅደሱ ዙሪያ ሻማ ይዘው በዑደት በሚያደርጉት የመቁጠሪያ ጸሎት ሌሊቱ እንደሚጠናቀቅ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በፈረንሳይ ሐዋርያዊ ጉብኝታቸው የመጨረሻ ቀን በሮበርት ሹማን የስብሰባ ማዕከል ወደ አውሮፓ የሰላምና የአንድነት መሠረት በሚል ርዕስ በሃይማኖቶች መካከል በሚደረግ ስብሰባ ላይ ለመገኘት ወደ ሜትስ እንደሚጓዙና የፈረንሳይ ሐዋርያዊ ጉብኝታቸውን የሚያጠናቅቁት በቅዱስ እስጢፋኖስ ካቴድራል ውስጥ በሚያቀርቡት የመጨረሻ መሥዋዕተ ቅዳሴ እንደሚሆን ታውቋል። የፈረንሳይ ካቴድራል የሮዝ ቀለም መስኮቶችን የሚያስታውሰው የሐዋርያዊ ጉብኝት አርማ በፈረንሳይ ካቶሊካዊት ቤተ ክርስቲያን ውስጥ ያለውን የኅብረትና የአንድነት ውበት የሚያመላክት ሲሆን በአርማው መሃል ላይ የጉብኝታቸውን ሐዋርያዊና የአምልኮ ገጽታን የሚገልጽ ሹል ቅስትና መስቀል እንደሚገኙ ተመልክቷል። መንፈስ ቅዱስን የምትወክል የወይራ ቅርንጫ

ርግብ የተሸከመች ርግብ ለሰው ልጅ የሰላም ምልክት መሆኗን የሚያመላክት ሲሆን ሰማያዊ ነጭና ቀይ ቀለማት ከብርሃናማ ቢጫ ከብርቱካናማና ከአረንጓዴ ጋር የፈረንሳይን ሰንደቅ ዓላማ ከቫቲካን ሰንደቅ ዓላማ ቀለሞች ጋር ያጣምራሉ። የተመረጠው መሪ ቃል ዓለም ህይወት እንዲኖር በማለት የተስፋና የህብረት ጥሪን በማቅረብ በዓለም ላይ ያዲስ ህይወት ምልክቶች የሆነውን ሰላምን እርቅንና ወንድማማችነትን በመጋራት ሰዎች መለያየትን እንዲያሸንፉ የሚያበረታታ እንደሆነ ተገልጿል። መግለጫው አክሎም እነዚህ ቃላት በፈረንሳይ የምትገኘው ካቶሊካዊት ቤተክርስቲያን የቅዱስነታቸውን ሐዋርያዊ ጉብኝት በደስታ በግልጽነትና ከእግዚአብሔር ለሚመጣው ህይወት ለመመስከር ባላት ጥልቅ ፍላጎት የምትቀበልበትን መንፈስ ይገልጻል ሲል አስረድቷል። የሩስ ሊቃነ ጳጳሳት ሊዮ 14ኛ የፈረንሳይ ሐዋርያዊ ጉብኝት መርሃ ግብር ይፋ በሆነበት ወቅት ወደ ፈረንሳይ በሚያደርጉት ሐዋርያዊ ጉብኝት ወቅት ሩስ ሊቃነ ጳጳሳት ሊዮ 14ኛ በቤተ ክርስቲያኗ ውስጥ ከጥቃት የተረፉ በርካታ ሰዎችን በግል እንደሚያገኟቸው የቅድስት መንበር መግለጫ አስታውቋል። ከጥቃቱ የተረፉት ሰዎች ራሳቸው ስብሰባውን በማዘጋጀት ተሳትፈዋል ሲል መግለጫው ገልጾ በዚህ ወቅት ስለ ስብሰባው ቀን፣ ቦታ ወይም የተሳታፊዎች ብዛት በማስመልከት ተጨማሪ ዝርዝር መረጃ እየተሰጠ እንዳልሆነና ተጨማሪ መረጃ ካለ በኋላ ላይ ሊሰጥ እንደሚችል አስታውቋል። ስብሰባው የሚካሄደው ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በስፔን ሐዋርያዊ ጉብኝታቸው ወቅት ከጥቃት ከተረፉት ሰዎች ጋር ካደረጉት ስብሰባ ጋር ተመሳሳይነት እንዳለው ታውቋል። በፈረንሳይ ውስጥ ቤተ ክርስቲያኒቱ በደረሰባት የጥቃት ቀውስ እጅግ የተናወጠችበትና በቅርብ ዓመታት ውስጥ የመዋቅር ማሻሻያዎችንና ቀጣይነት ያለውን የተጠያቂነትና የፈውስ ሂደትን ማካሂዷ ታውቋል። ከጥቂት ወራት በፊት ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጋር የፕሮግራሙን የመጀመሪያ ረቂቅ ለማዘጋጀት ሰርተናል ሲሉ የማርሴይ ሊቀ ጳጳስና የፈረንሳይ ብፁዓን ጳጳሳት ጉባኤ ፕሬዚደንት ካርዲናል ዣን ማርክ አቬሊን ተናግረዋል። ከዚያን ጊዜ ጀምሮ በቫቲካን ከሚገኙ ተባባሪዎቻችን ከጳጳሳት ጉባኤ፣ ከፓሪስና ከሜትስ ሀገረ ስብከቶችና ከሉርድ የእመቤታችን ማርያም ቤተ መቅደስ ተወካዮች ጋር በመሆን የሐዋርያዊ ጉብኝቱን ዝርዝር ጉዳይ ለማጠናቀቅ በትጋት በመስራታችንና ይህን ዛሬ ከመላው ፈረንሳይ ጋር መጋራት መቻላችን እጅግ አስደሳች ነው ብለዋል። የፖንቶይዝ ሀገረ ስብከት ጳጳስ አቡነ ቤና ቤትራንድ በበኩላቸው ሁሉም ነገር እየተጠናቀቀ ስለሚገኝ ይህን ማድረግ የሚፈልግ ሁሉ በዚህ ልዩ ዝግጅት ላይ እንዲሳተፍና ተግባራዊ መረጃዎችና ዝግጅቶች ሲጠናቀቁ ቀስ በቀስ ይገለጻሉ ሲሉ ተናግረዋል። የፓሪስ ከተማ ሀገረ ስብከት የርዕሰ ሊቃነ ጳጳሳትን ሐዋርያዊ ጉብኝት የሚያስተባብሩና እንግዶችን የሚቀበሉ 10,000 በጎ ፈቃደኞችን ለማሰማራት ማቀዱ ታውቋል። የፈረንሳይ ቤተ ክርስቲያን የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐዋርያዊ ጉብኝት በማስመልከት መረጃን የሚሰጥ ድረገጽ የከፈተች ሲሆን ሰዎች በበጎ ፈቃደኝነት ለማገልገል ወይም ዝግጅቱን በገንዘብ ለመደገፍ ከፈለጉ በነጻ መመዝገብ እንደሚችሉ ታውቋል።

ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የቅዳሜ ነሐሴ 2/2018 ዓመተ ምህረት ዝግጅታችን ነው። ከዚህ ቀጥሎ ቤተሰባችን የተሰኘውን ሳምንታዊ ዝግጅት እናቀርብላችኋለን። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ፍቅር በቤተሰብ በሚል ርዕስ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮችና ለምእመናን በሙሉ ካስተላለፉት የድኅረ ሲኖዶስ ሐዋርያዊ ምክር መካከል ፍሬያማ የሆነ ፍቅር በሚል ንዑስ ርዕስ ከአንቀጽ 165 እስከ 171 ላይ የተወሰደውን እናቀርብላችኋለን። የፕሮግራሙ አዘጋጅና አቅራቢ ባራና በርገኔ ነው።

ቤተ ሰባችን ይህ ቤተሰብን በሚመለከቱ ርዕሰ ጉዳዮች ላይ ትኩረት በማድረግ የቤተሰብ ተሞክሮችን ማህበራዊና መንፈሳዊ አስተምህሮችን በማከል በየሳምንቱ ቅዳሜ የምናቀርብላችሁ ቤተሰባችን የተሰኘ ዝግጅታችን ነው። ቤተ ሰባችን

ፍሬያማ የሆነ ፍቅር። ፍቅር ምን ጊዜም ህይወትን ይሰጣል። የጋብቻ ፍቅር በባልና ሚስት አያበቃም። ባልና ሚስት ራሳቸውን ለእርስ በርሳቸው ሲሰጣጡ የሚሰጣጡት ራሳቸውን ብቻ ሳይሆን የእነርሱ የፍቅር ህያው መገለጫዎች የጋብቻ አንድነታቸው ቋሚ ምልክትና አባትና እናት ለሚያደርጋቸው ህያውና የማይነጣጠል ውህደት ምሳሌ የሚሆኑ ልጆች የማፍራት እውነታን ጭምር ነው። አዲስ ህይወትን በደስታ መቀበል። ቤተሰብ አዲስ ህይወት የሚወለድበት ብቻ ሳይሆን ያንን አዲስ ህይወት እንደ እግዚአብሔር ስጦታ የሚቀበሉበት አውድ ነው። እያንዳንዱ አዲስ ህይወት ሁሌም ያስገርመናል። ነፃ የሆነውን የፍቅር ገጽታንም እንድናደንቅ ያደርገናል። አስቀድሞ የመውደድ ድንቅ ውበት ነው። አዎን፣ ሕፃናት ገና ከመወለዳቸው በፊት ይወደዳሉ። ስለሆነም እዚህ ላይ ምንጊዜም ቅድሚያ የሚሰጠውን የእግዚአብሔርን ቀዳሚ የፍቅር ነጸብራቅ እናያለን። ምክንያቱም ሕፃናት ገና የሚወደዱበትን አንዳች ነገር ሳያደርጉ እንዲሁ ይወደዳሉና። ሆኖም ከሕይወታቸው የመጀመሪያ ሰዓታት አንስቶ ብዙ ልጆች ተቀባይነትን አያገኙም፣ ይጣላሉ፣ የልጅነትና የወደፊት ተስፋቸውን ይሰረቃሉ። አንዳንዶቹ የራሳቸውን ትክክለኛነት ለማሳየት ሲሉ እነዚህን የመሰሉ ሕፃናት ወደዚች ዓለም ማምጣት ስህተት ነው በማለት በድፍረት የሚናገሩ ሰዎች አሉ። ይህ አሳፋሪ ነው። በጎልማሶች ስህተት ሕፃናትን እንዲህ የምንቀጣ ከሆነ ሰብአዊ መብቶችንና የሕፃናትን መብቶች ለማክበር እንዴት መለፈፍ እንችላለን?

አንድ ሕፃን በማይፈለጉ ሁኔታዎች ወደዚች ዓለም ሲመጣ ወላጆችና ሌሎች የቤተሰብ አባላት ያንን ሕፃን እንደ እግዚአብሔር ስጦታ አድርጎ ለመቀበል የሚቻለውን ሁሉ ማድረግና እርሱንም እርሷንም በሙሉ ልብና በፍቅር የመቀበል ኃላፊነት መውሰድ ይኖርባቸዋል። ምክንያቱም ወደዚች ዓለም ስለሚመጡ ሕፃናት ሲናገር ሕፃኑ በስህተት የተወለደ ወይም ዋጋ ቢስ እንደሆነ ወይም ለአራዊቱም ነፍሳትና ለሰው ልጅ እብሪት የተተወ መስሎ እንዳይሰማው ከተፈለገ የጎልማሶች መሥዋዕትነትና በወጪው በመጠንን እጅግ የበዛ ነው ተብሎ ሊታሰብ አይገባም። ጌታ ለአባትና ለእናት የሚሰጠው የአዲስ ልጅ ስጦታ የሚጀመረው በመቀበል ሲሆን የዕድሜ ልክ ጥበቃ በማድረግ ይቀጥላል። የመጨረሻ ግቡም የዘላለማዊ ሕይወት ደስታ ነው። የእያንዳንዱን ሰው የመጨረሻ ስኬት በጽናት በማሰላሰል ወላጆች ስለ ተሰጣቸው ክብር ስጦታ ይበልጥ ግንዛቤ ይኖራቸዋል። ምክንያቱም እግዚአብሔር ራሱ ልጃቸው ለዘላለም የሚጠራበትን ስም እንዲመርጡለት ለወላጆች እድሉን ይሰጣቸዋል። የሰው ሕይወትና እነርሱንም የማስተላለፍ ትርጉም በዚህ የሕይወት አድማስ ብቻ የተገደቡ ሁኔታዎች አይደሉም። የዚህንም እውነተኛ ግምገማና ሙሉ ትርጉም መረዳት የሚቻለው ከዘላለማዊ ዕጣ ፈንታችን አንጻር ብቻ ነው። ብዙ አባላት ያሏቸው ቤተሰቦች ለቤተ ክርስቲያን ደስታና የፍቅር ፍሬያማነት መገለጫ ናቸው። ቅዱስ ዮሐንስ ጳውሎስ ዳግማዊ በትክክል እንዳብራሩት ኃላፊነት የሚሰማው ወላጅነት ማለት ያልተገደበ ተዋልዶ ወይም ልጆችን በማሳደግ ረገድ ያለውን ሁኔታ አለመረዳት ሳይሆን ባልና ሚስት የማይጣስ ነጻነታቸውን በማስተዋልና ኃላፊነት በሚሰማው መንገድ እንዲጠቀሙ ማኅበራዊና የሕዝብ ብዛት ሁኔታዎችን እንዲሁም የራሳቸውን ሁኔታና ተገቢ ምኞቶች ግምት ውስጥ እንዲያስገቡ ማብቃት ነው። ፍቅርና እርግዝና። እርግዝና አስቸጋሪ ነገር ግን ድንቅ ጊዜ ነው። አንዲት እናት የአዲስ ሕፃን ተአምር ለማሳየት ከእግዚአብሔር ጋር ትተባበራለች። እናትነት የሴት አካል ለአዲስ ሰው ጽንሰትና ልደት የታለመ ልዩ የፈጠራ እምቅ ኃይል ውጤት ነው። እያንዳንዷ ሴት በእያንዳንዱ ልደት በሚታደስ የፍጥረት ምስጢር ትሳተፋለች። መዝሙረኛው በእናቴ ማይጸን ውስጥ አበጃጅተይ ሰራሃኝ በመዝሙረ ዳዊት 139 ከቁጥር 13 ይላልና በእናቱ ማይጸን ውስጥ የሚያድግ እያንዳንዱ ሕፃን በማይጸን ሳልሰራው አወኩ፣ ከመውለድህም በፊት ለየሁ በትንቢቴ ኤርምያስ ምዕራፍ 1 ከቁጥር 5 የምለውን የእግዚአብሔርን አብ የዘላለማዊ ዕቅድ አካል ነው። እያንዳንዱ ሕፃን ከጥንት ጀምሮ በእግዚአብሔር ልብ ውስጥ ቦታ አለው። እርሱ ወይም እርሷ አንዴ ከተጸነሱ የፈጣሪ ዘላለማዊ ሕልም እውን ይሆናል። ስለዚህ ከጽንጸት ጀምሮ ያለውን የዚያን ጽንስ ታላቅ ዋጋ አናስብ። እርሱንም ምንጊዜም ከመልክ ባሻገር በሚመለከተው በእግዚአብሔር ዐይን እንመለከተው። እርጉዝ ሴት ስለ ልጇ እያለመች በእግዚአብሔር ዕቅድ ትሳተፋለች። ለዘጠኝ ወራት እያንዳንዷ እናትና እያንዳንዱ አባት ስለ ልጃቸው ያልማሉ። ያለ ሕልም ቤተሰብ ሊኖራቸው አይችልም። አንድ ቤተሰብ ማለም ካልቻለ ሕፃናት አያድጉም፣ ፍቅር አያድግም፣ ሕይወትም ይደርቅና ይሞታል። ለክርስቲያን ባለትዳሮች ጥምቀት የዚያ ሕልም አካል መስሎ መታየቱ ተገቢ ነው። ምክንያቱም ወላጆች በጸሎት ለጥምቀት ይዘጋጃሉ። ገና ከመወለዱ በፊት ሕፃን ልጃቸውን ለኢየሱስ አደራ ይሰጣሉ። ዛሬ ያለው የሳይንስ እድገት የልጅን የጸጉር ቀለም ለመምረጥ ወይም ሊያጋጥሙት የሚችሉ የበሽታ አይነት ምን እንደሆነ አስቀድመን እንድናውቅ ያስችለናል። ምክንያቱም ሥጋዊ ባሕርያት ሁሉ ገና በጽንስ ደረጃ በሰው ዘረመል ቀመር ውስጥ ተጽፈው ይገኛሉና፣ ሆኖም ስለ ሕፃኑ ሙሉ በሙሉ የሚያውቀው ፈጣሪው እግዚአብሔር አብ ብቻ ነው። የሕፃኑን ውስጣዊ ማንነትና ዋጋ የሚያውቀው እርሱ ብቻ ነው።

ነፍሰ ጡር እናቶች ልጆቻቸውን በጥልቀት ለማወቅና በማንነታቸው ለመቀበል የሚያስችላቸውን ጥበብ እንዲሰጣቸው እግዚአብሔርን መለመን ያስፈልጋቸዋል። አንዳንድ ወላጆች ልጃቸው በጥሩ ጊዜ እንዳልመጣ ይሰማቸዋል። እንዲፈውሳቸውና እንዲያበረታታቸው እንዲሁም ልጃቸው በሙሉ ልብ ለመቀበል እንዲረዷቸው እግዚአብሔርን መለመን ይኖርባቸዋል። ያም ሕፃን ተፈላጊ መሆን እንዲሰማው ማድረግ ጠቃሚ ነው። ሕፃኑ ተጨማሪ ዕቃ ወይም የሆነ የግል ፍላጎት ማርኬ አይደለም። ሕፃን ልጅ ትልቅ ዋጋ ያለውና ለግል ጥቅም ሲባል ከቶ ሊገለገሉበት የማይገባ ሰብአዊ ፍጡር ነው። ስለዚህ ይህ አዲስ ሕይወት ለእናንተ ምቹ ይሁን አይሁን፣ ወይም እናንተን የሚያስደስቱ ባሕርያት ይኖሩት አይኖሩት፣ ወይም ከእናንተ ዕቅድና ምኞት ጋር ይስማማ አይስማማ እምብዛም አይገድም። ምክንያቱም ሕፃናት ስጦታ ናቸው። እያንዳንዱም ልዩና ምትክ የሌለው ነው። ልጆቻችንን የምንወደው ውብ ስለሆኑ እኛን ስለሚመስሉ ወይም እንደኛ ስለሚያስቡ ወይም የምኞታችን ተምሳሌት ስለሆኑ ሳይሆን ልጆች ስለሆኑ ነው። የምንወዳቸው ልጆች ስለሆኑ ነው። ልጅ ልጅ ነው። የወላጆች ፍቅር እግዚአብሔር አባታችን የራሱን ፍቅር የሚያሳይበት መንገድ ነው። እርሱ የእያንዳንዱን ሕፃን መወለድ በጉጉት ይጠባበቃል። ያንን ሕፃን ያለ አንዳች ቅድመ ሁኔታ ይቀበለዋል። በደስታና በነጻነትም ያስተናግደዋል። እኔም የወደፊት እናቶች ሁሉ በታላቅ ፍቅር እንዲህ በማለት አበረታታቸዋለሁ። ደስተኞች ሁኑ። ውስጣዊ የእናትነት ደስታችሁ እንዲወሰድባችሁ አትፍቀዱ። ልጃችሁ የእናንተ ደስታ አስፈልጓል። ፍርሃት፣ ጭንቀት፣ የሌሎች ሰዎች አስተያየት ወይም ማናቸውም ችግር የአንድን አዲስ ሕይወት ወደዚች ዓለም ለማምጣት የእግዚአብሔር መሣሪያ የመሆናችሁን ደስታ አይቀንስባችሁ። ለልጃችሁ ልደት ያለ ፍርሃት ተዘጋጁ። ነፍሴ ጌታን ታከብሯለች፣ መንፈሴም በአምላኬ በመድኃኒቴ ትደሰታለች፣ እርሱ የባሪያይቱን ውርዴት ተመልክቶአልና። በሉቃስ ወንጌል ምዕራፍ 1 ከቁጥር 46 እስከ 48 በምለው በማርያም የውዳሴ መዝሙር ተካፈሉ። ይህን ድንቅ ስሜት በብዙ ጭንቀቶቻችሁ መካከል ለመለማመድ ሞክሩ። ወደ ልጃችሁ ታስተላለፉ ዘንድ ጌታ ደስታችሁን እንዲጠብቅላችሁ ለምኑት።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቶር ኢየሱስ ክርስቶስ።